ቀብራራ ጎፈሬው ጠንካራ ጎፈሬው ባለ ሀገር ጎፈሬው ሀገር ያቀና ክንደብርቱ ያረሰው ታይቶ ማይጨረሰው የፍቅሬ ዘር ማሳው ከተሜን ሳንሰው ነው ነው ለሱ ሙስና መስጠት ዝድቅ ክብርዝና በዚህ ዘመን የታለና እንዲያለ ሙሉ ስብና ጉድ ጉድ ጉድ እኮ ነው ጉድ ጉድ ጉድ እኮ ነው ያ የጂጂረኛ ቁርበት ለባሽ ጀገኛ የሰው ልክ የሰው ማኛ ዛሬ